0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካናት ሰናዳት ምልክ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት 11 ግንቦት 2026 ዓመተ ምሕረት መደብ ፈነወና ለሰሪካነ ጳጳሳት ሊዮን መንበር 14 ዕለት 10 ግንቦት ፍርቅ መዓልቲ ዝለገሶ ኣስተንትኖ ጸሎተ ንግስተ ሰማይን ቃል ቅዱስነቶም ድሕሪ ጸሎተ ንግስተ ሰማይ ለሰሪካነ ጳጳሳት ሊዮን ምስ ተወከልቲ ማሕበረሰብ ምስልምና ሃገረ ሰነጋል ተራኺቦም ዘስምዖም መደረ ለሰሪካነ ጳጳሳት ሊዮን ንመራሒ መንግስቲ ሃገረ ሃይቲ ተቐቢሎም ከም ዘዘራረቡ ለሰሪካነ ጳጳሳት ሊዮን ንኣባላት ማሕበር ህሙማን ልምሰት ጅማውቲ ኢጣሊያ ተቀቢሎም ዝለገሶ ቃለ መዕዳን ናይ ቅድስት መምህራነ ጸሓፊ ካርዲናል ፓሮሊን ምእንቲ ሰላም ኣብ ሃይቲ ሮማ ኣብ ዝርከብ ጳጳስ ባዚሊካ ቅድስት ማርያም ዓብይ ኣብ ዘዕረቦ ምስዋተ ቅዳሴ ዝለገሶ ስብከት ካብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደንን ዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል።
1: ክቡራትን ክቡራንን ሰማዕትና ዝትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ኣብ ጸሎቶ ንግሥተ ሰማይ ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታናን መድሓኒናን ኢየሱስ ክርስቶስ ንዘለዓለምን ብዘይ ቅድመ ኹነትን ከም ዘፍቀረናን እታ ንዓና ዘላቶ ፍቕሪ ንኻልኦት ከነፍቅር ከም እትድርኸልናን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ዕለት 10 ግንቦት ኣብ ሃገረ ቫቲካን ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታ ኣብ ፈተናታት ሕይወት ንበይና ኣይሓድገናን እዩ ክብሉ ንምእመናን ኣረጋገጹሎም። ቅዱስ ኣቦና ነቲ ኣብ ዘመነ ፋሲካ ኣብ ናይ ፍርቂ መዓልቲ ጸሎት ኦንግሥተ ሰማይ ቅድሚ ምድጋሞም ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ መወዳእታ ድራር ንደቀ መዛሙርቱ እተፍቅሩኒ እንተ ደኣ ኮንኩም ትእዛዛተይ ሓልዉ ንዝበሎም ቃል ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ሊዮን ኣብ ኣስተንትኖኦም እዚ መግለጽ እዚ ጽድቅናን ፍቕሪ ኣምላኽ ከም ቅድመ ኹነት ጌርና ብምሕሳብ ንትእዛዛቱ ስለ እንሕልዎ ከም እተፈቕርና ጌርና ካብ እናሓስቦ ጊጉይ መረዳእታ ሓራይ ውፃኣና እዩ በሉ። ብኣንጻሩ እኳ ደኣስ ፍቕሪ ኣምላኽ እዩ ንጽድቅና መሰረት ዝኸውን በሉ። ከምቲ ክርስቶስ ንዓለም ዝገለጾ ነቲ ንዓና ዘለዎ ፍቕሪ ኣፍልጦ ክንህበሉን ከለና ከም ፍቓድ ኣምላኽ ትእዛዛቱ ብሓቂ ክንሕሉ ንርከብ ኢና ብምባል ቃላት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ክብርን ዝምድናን ንምእታው ዝቐረበ ጻውዒት ደኣ እምበር ናይ ጸለመ ወይ ናይ ምጥርጣር መጠንቀቕታ ኣይኮነን ብምባል ገሊጾም። ብልክዕ ድማ በዚ ምኽንያት እዚ ከምቲ ጐይታ ዘፍቀረና ንሕና ውን ንሓድሕድና ክንፋቐር ይእዝዘና ኣሎ ክብሉ ቅዱስ ኣቦና ኣመልኪቶም። ቅዱስነቶም ኣስዒቦም ፍቕሪ ኢየሱስ ኣብ ውሽጥና ፍቕሪ እዩ ዘፍሪ ብምባል እውን ኣጉልሑ። ክርስቶስ ባዕሉ መለክዕን ምሳሌን ናይ ሓቀኛ ፍቕሪ እዩ። ናይቲ ንዘለዓለም እሙንን ንጹሕን ዝኾነ ከምኡ እውን ቅድሚ ኹነት ዘይብሉ ፍቕሪ እዩ በሉ። ኣምላኽ ቅድም ስለ ዘፍቀረና ንሕና እውን ከነፍቅር ንኽእል ኢና። ንኣምላኽ ብሓቂ ምስ ነፍቅሮ ኸዓ ንሓድሕድና ብሓቂ ንፋቐር ኢና በሉ። ርእሰ ሊቃነ ጳጳሳት ሊዮን ወሲኾም እቶም ሕይወት ዝረኸቡ ጥራይዮም ብሕይወት ክነብሩ ዝኽእሉ እቶም

ፍቕሪ ዝኾነ ኣምላኽ ክንምስክር ከም እተጸዋዕና እውን ኣስተንተኑ ኣብቲ ንፍቕሪ ዘሎና ተልእኾ ይብሉ ቅዱስ ኣቦና ነቲ ዝከኣለና ጻዕርታት እውን ከይተረፈ ከተዓናቕፈና ካብ ዝኽእል ነገራት እውን ኣጠንቅቑ መንፈስ ቅዱስ ናይ ሓቂ ሓይሊ እኳ እንተኾነ ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ብዛዕባ እቲ ንኣምላኽ ዝጻረርን ንደቂ ሰባት ድማ ኣብ ንሓድሕዶም ምብትታን ክገብር ዝጽዕር እቲ ኸሳሲናን ኣብ ቦሓሶትን ዝኾነ ክንጥንቀቕ ተላብዮም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ምእመናን ነቲ ብዘይ ቅድመ ኹነትን ብዘይቋርጽን ነባርን ፍቕሪ ዘፍቀረና ጐይታ ከማስውን ንኣማላድነት እታ ወላዲት ኣምላኽ ድንግል ማርያም ብሕድሪ ክውፈዩን ጻውዒት ኣቕሪቦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ምላእ ዞባ ሳህለ ሰሃራ ዝኾነ ክፍለ ዓለም ኣፍሪቃ ሰላምን ምዕባሌን ንምድንፋዕ ቀጻሊ ጻዕርታት ክግበር ጻውዒት ኣቕሪቦም ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ዕለት 10 ግንቦት ኣብ ዝለገስዎ ቃል ሰላምታን ምሕፅንታን ብዛዕባ እቲ ኣብ ደቡባዊ ክፋል ሰሜን ኣፍሪቃ ኣብ መንጎ ኣትላንቲካዊ ውቅያኖስን ቀይሕ ባሕርን ተዘርጊሑ ዝርከብ ዞባ ሳህለ ሳህራ ዘሎ ዘይምርግጋእን ቅልውላውን ከም ዘተሓሳስቦም ገሊፆም ብዛዕባ እቲ ኣብ ዞባ ሳህለ ሳሃራ ብፍላይ ከዓ ኣብ ጫድን ማልን ኣብዚ ቀረባ እዋን ተኸሲቱ ዘሎ ግብረ ሽበራዊ መጥቃዕትታት ተፈጸመ ዓመፅ ዝገልጽ ዜና ብሻቕሎት ንሰምዖ ኣለና ድሕሪ ቢሎም ድሕሪ ሓደ መዓልቲ ኣብ ሃገረ ቫቲካን ምስ ተወከልቲ ትካል ቅዱስ ዮሃንስ ጳውሎስ ዳግማዊ ናይ ሳህለ ሳሃራ ኣብ ዝገበርዎ ርክብ ኣብ ዘካፈልዎ ቃል ምሕፅንታ ነዚ ሓሳባት ለጊሶም ምእንቲ እቶም ግዳያት ከም ዝጽልዩ ብምርግጋጽ ምስ ኩሎም እቶም በዚ ኩነታት ዝሳቀዩ ዘለዉ ሰባት ቅርበት ከም ዘለዎም ገለጹ ሰላም ንምድንፋዕ ቀጻሊ ጻዕርታት ክግበር ድማ ጻውዒት ኣቕረቡ ኩሉ ዓይነት ዓመፃ ደው ክብል ተስፋ ገብር ኣብተን ፍቁራት ሃገራት ሰላምን ምዕብልናን ንምድንፋዕ ዝግበር ዝኾነ ይኹን ጻዕሪ ድማ እተባብዕ ኣለኹ በሉ ኣብ ርእሲ እቲ ኣገዳስነት ስነ ኣከባብያውን ስነ ኩነታት ኣየርን ኣብ መንጎቲ ኣብ ደቡባዊ ንፍቀ ክቢ ተኸሲቱ ዘሎ ለውጢ ኩነታት ኣየር ከምኡውን ከባቢታት ሱዳን ኣብ ሰሜናዊ ክፋል ከዓ ምድረ በዳ ሰሃራ ስለ ዘሎ ሓደ ናይ መሰጋገሪ ዞባ እዩ ዘመልክት እዚ ዞባ እዚ ንነዊሕ እዋን ብውሽጣዊ ዘይምርግጋእን ግዳማዊ እስትራቴጂካዊ ውድድራትን እተደረኸ ጂኦፖለቲካዊ ጸገማት ዘለዎ ስፍራ ኮይኑኣሎ ቅልውላዊ ከባቢያዊ ኩነታት ኣየር ብተደጋጋሚ ሕጽረት መግብን ማይን ይኸትል ኣሎ ብልሽውና መንግስታት ድማ ዕልዋን ምቅንቓናትን ከምኡውን ግብረ ሽበራዊ መጥቃዕትታትን ኣስዒቡ ይርከብ ኣሎ ሸፋቱን ጥሩፋት ጉጅለታትን ኣብ መላእ ሳህረ ሳህራ የስፋሕፍሑ ኣለዉ እዚ ድማ ንነዊሕ እዋን ዝጸንሐ ሰብኣዊ ህጹጽ ኩነታት የጋድድ ኣሎ ኣብቲ ኣህጉር ድማ ብዛዕባ ዝሰፍሐ ዘይምርግጋ ሻቕሎት ፈጢሩ ይርከብ ኣሎ ካብ ሰኔጋል ክሳብ ኤርትራ ዘሎ ሰንሰለታዊ ዞባ ንዓሰርተታት ዓመታት ምስ ጸጥታን ፖለቲካዊ ዘይምርግጋእን ቅልውላዊ ኣከባብያዊ ኩነታት ኣየርን እዩ ዝቃለስ ዘሎ ካብ 1960ታት ንነጀው ድኽመት መንግስታዊ ትካላትን ቁጠባዊ ውድቀትን እናገደደ ይኸይድ ብምህላው ወሪዱ ዘሎ ኣከባብያዊ ውጥረትን ነቲ ብቐጻሊ ኣብ ስግረ ዶባት ዝዝርጋሕ ዑደት ግጭታትን ድማ ኣጉሊሕዎ ይርከብ ኣሎ ኣብ ማሊ ዝሓለፈ ሓሙስ ኣብ ማእከል እቲ ሃገር ብዘጋጠመ ክልተ መጥቃዕትታት ልዕሊ 30 ሰባት ከም እተቐትሉ ሰበስልጣን እቲ ሃገር ገሊፆም እቲ ብመሻርክቲ ኣልቃይዳ ዝቖመ ግብረ ሽበራዊ ጉጅለ ዝተፈጸመ መጥቃዕትታት ደድሕርቲ ኣብ መጀመርታ ዝወርሒ እዚ ኣብ ልዕሊ እቲ ገዛኢ ዝነበረ ጁንታ እተተሓሓዘ መጥቃዕትታት ስዒቡ ዝተፈጸመ እዩ ዝነበረ ንጸጥታ ሳህለ ሳህራ ዝከታተሉ ናይ ምዕራብ ኣፍሪቃ ጋዜጠናታት ከም ዝገለጽዎ ኣፈናዊ ጸብጻብ ከም ዘመልክቶ ልዕሊ 50 ዝኾኑ ተቐማጦታ ቑሸት ሞይቶም ክኾኑ ዝከኣል እዩ ይብሉ ካልኦት ዘይተፈልጡ ሰባት እውን ከም ዘለዉ ይገልጹ ኣብዚ ቀረባ ዓመታት ኣህጉራዊ ተልእኾታት ጸረ ግብረ ሽበራ እናነከያብ ዝኸደሉ ዘሎ ዞባዊ ምትሕብባር ድማ ደኺሙ ይርከብ ኣሎ በዚ ከምዚ ድማ ዕጡቓት ጉጅለታት ኣብ ገጠራት ምቁፅጻራቶም ንኸደላድሉ ኣጋጣሚ ከፊትሎም ኣሎ ዞባ ሳህለ ሳሃራ ካብ ትሕቲ ምድረ በዳ ሳሃራ ናብ ሰሜን ኣፍሪቃን ኤውሮጳን ዝጓዓዙ ስደተኛታት ቀንዲ መሰጋገሪ መንገዲ ኸኣ እዩ ተንተንቲ ከም ዝገለጽዎ ኣብተን ኣብ ገማግም ባሕሪ ዝርከባ ሃገራትን ናይ መወዳእታ ዕላማ ስደት ዝኾና ሃገራት ኤውሮጳን ጸቕጢ ከጋደድ ይኽእል እዩ ክብሉ እውን የጠንቅቑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንብፁዕ ወቅዱስ ፓትርያርክ ቴዎድሮስ ዓመታዊ መዓልቲ ዕርክነት ቅብጣውያንን ካቶሊካውያንን ምኽንያት ብምግባር ሰላምታ ለኣኽሎም
نمنفس تقبال النت زيقاتاتن

0: ከም ዝበሉ ዜና ቫቲካን የማላኽት
1: ክቡራትን ክቡራንን ሰማዕትና እዚ ተከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰራሕተኛታት ተሓባበርትን ወለንተይናታትን ከምኡውን ተመሃርቲ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ቅድስቲ መንበርን እንተላይቶም ኣብ ወፃኢ ሃገራት ዘገልግሉ ሰባትን ንምሉእ ሓደ ሰሙን ኣብ ከተማ ሮማ ዓውደ መፅናዕቲ የካይዱ ኣለዉ። ህየንተ ናይዚ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ብፁእ ካርዲናል ማይክል ቸርኒ እዚ ዓውደ መፅናዕቲ ንተልእኾ ርእሰ ሊቃነ ጳጳሳትን ናይቶም ኣብ መላእ ዓለም ዝርከቡ ጳጳሳትን ንምድጋፍ እዩ ክብሉ ኣመልኪቶም። ናይ ቅድስቲ መንበር ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ካብ ዕለት 23 ክሳብ ዕለት 30 ሚያዝያ ኣብ ዘሎ እዋን ኣብቲ ኣብ ከተማ ሮማ ዝርከብ ፓላሶ ሳን ካሊስቶ ዝስመ ቀንዲ ቤት ፅሕፈት ናይቲ ላዕለዋይ ቤት ፅሕፈት ዝተፈላለዩ ተበግሶታት ንምፍላምን ንምቕራብን ጽዑቕ ሰሙን ዓውደ መፅናዕቲ የካይድ ኣሎ። ንኹሎም ኣባላቱ እንተላይነቶም ካብ ሮማ ወፃኢ ዝሰርሑ መሻርክቱን ዲያስፖራ ተባሂሎም ዝፍለጡ መሳርሕቱን ዝተፈላለየ ንጥፈታት ቀሪቡ ይርከብ። እዚ ድማ ናብ ቤት መዘክር ቫቲካን ቦርጎ ስቡሃንተን ምብጻሕ ከምኡውን ኣብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ዘካይድዎ ናይ ፍርቂ መዓል ጸሎቶ ንግስተ ሰማይ ምስታፍን ዘጠቓልል ክኸውን እዩ። እዚ ልሙድ ጽዑቕ ሰሙን ተባሂሉ ዝፍለጥ መደብ ካብ 2023 ዓመተ ምህረት ጀሚሩ ኣብተን ቀጺለን ዝነበረ ዓመታት እውን ብቐጻሊ ክግበር ዝጸንሐ እዩ። ህየንተ ናይዚ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ብፁእ ካርዲናል ማይክል ቸርኒ ሰለስተ ቀንዲ ሸቶታት ናይዚ ዓውደ መጽናዕቲ ገሊጾም ኣብዚ እዋን እዚ ንተልእኾ ናይዚ ላዕለዋይ ቤት ጽሕፈት ትዳግም ንምንባብ ስሉጥ ኣሰራርሓ ንምምዕባል ውሽጣዊ ሓሳብ ንሓሳብ ናይ ምልውዋጥ ልምዲ ንምድልዳል ከምኡውን ኣብ መንጎቶም ኣብቲ ቐንዲ ቤት ጽሕፈት ዘገልግሉን ኣብ ዲያስፖራ ዘለዉ ልኡኻትን ርክብ ንምድልዳል ዝዓለመ ኮይኑ ንኣገልግሎት እዚ ላዕለዋይ ቤት ጽሕፈት ዘበልጽግ እዩ ይብሉ። ብዛዕባ እቲ ዝተዛተይሉ ኣርእስታት ኣመልኪቶም ብፁእ ካርዲናል ማይክል ቸርንን ክገልጹ ነቲ ዶግማ ክብሉ ዝጸውዕዎ ብምጥቃስ እዚ ላዕለዋይ ቤት ጽሕፈት ካብ ልዕሊ ኩሉ ቀዳምነት ዝውሃቦም ነገራት ኣይወጽእን እዩ። ኣብ ክንዶስ ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን ይሰምዕን ኣብ ፍሉይ ቦታታት ሰብኣዊ ምዕባለ ዝዕንቅፍ ነገራት ንምፍታሕ ኣብ ተልእኾአን ዘሰኒየን እዩ ክብሉ ኣመልከቱ። ምስ እዚ ሓሳባት እዚ ብምስምማዕ ድማ ዋና ጸሓፊት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝኾና ክብርቲ እናቴ ኣሌክሳንድራ ሰመሪሊ እዛ ሰሙን እዚኣ መዓልታዊ ንጥፈታትና ኣቋሪጽና ጻዕቂ ዝመልኦ እዋን ከም ዝኾነት ገሊጻ ትርከብ። እታ ከም መሳርሒ ብሶላ ገይረን ዘቕረብኣ ቀንዲ ቓል ድማ ፍልጠት እያ ዝነበረት። ኣብ ወርሒ ሕዳር 2025 ንኽቡር የኔታ ኣንቶኒ ኤክቦ ዝተክኡ ምኽትል ጸሓፊ ክቡር የኔታ ዮሴፍ ባርላሽ ብወገኖም ዲያስፖራ ናይ ሎጂስቲክስ ጉዳይ ጥራይ ዘይኮነስ ምስሊ ናይታ ኣብ ኩሉ ኹርናዓት ዓለም ዘላ ቤተ ክርስቲያን ምዃኑ ኣጕልሑ። እቲ ኣብ ኣዳራሽ ቫንቱን እተገብረ ናይ መኽፈታ ኣኼባ ዝተፈላለየ መበቆልን ዕድመን ቋንቋን ግደን ዘለዎም ምዉቕን ህያውን ስርዓት እዩ ተኻይዱ። ብፁእ ካርዲናል ማይክል ቸርኒ ንዅሉ ክፋላትን ዓውድታትን እዚ ማእከላይ ቤት ጽሕፈት ምስጋናዎም ብምግላጽ ድማ ነቲ መኽፈቲ ስነ ስርዓት ዛዘምዎ። ካብ መንጎቲ ናይ ስነ ህንጸት ኣኼባታት ብፁእ ካርዲናል ፋብዮ ባጆ ምኽትል ጸሓፊ ናይ ዝላዕለዋይ ቤት ጽሕፈት ዝምራሕ ብቐጻሊ ሓደ ምስ ሓደ ዝግበር መስርሕ ናይ ኣሰኒዮ እውን ተኻይደ። እቲ በዞም ካርዲናል ዳግም እተጠቕሰ መምርሒታትን መሰረታዊ ስርዓታትን ንጹር መርኣያ እዩ ዝነበረ። እዚ ድማ ዕላማ ፍጻሜታት ንምውዳብ ዘይኮነስ ነቲ መስርሕ ንምድጋፍ ከምኡውን ተበግሶታት ንምድንፋዕ ዝዓለመ ምዃኑ ይገልጽ። እዚ መንገድታት እዚ ጭቡጥ ናይ ሃዋርያዊ ጉስነት ውፅኢት ንምርካብ ዝዓለመ ከምኡውን ኣብ ውሽጢ ኣብ ዝተፈላለየ ከባቢታት ዝርከባ ኣብያተ ክርስቲያን ነባሪ ኣሰር ክገድፍ ዝኽእል መንገድታት ምንዳ እዩ። ካብ መንጎቶም ወጻተይናታት ኣብቲ መደብ ተሳተፉ ዋና ጸሓፊ ናይቲ ኣብ ፍሎረንስ ዝርከብ ተቋም መንበረ ጥበብ ኤውሮጳ ዝኾነ ዶክተር ፓስኳለ ፌሬራ ድማ ይርከብዎም ነበሩ። ኣብዚ ምሉእ ሰሙን እዚ ብምሉኦም ሰራሕተኛታት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ነቲ ኣብ 2024 ዓመተ ምህረት ዝጀመረ ውጥን ብምቕጻል ውሽጣዊ መራኸቢ መስመራት ንምምሕያሽ ብዛዕባ ሓደስቲ መደባት ንምምያጥ ኣጋጣሚ ረኸቡ። ኣብ መእተው ተኣኼባ ክብርቲ እናቴ ሰመሪሊ ኣብ መዓልታዊ ዕዮ ውፅኢታዊ ርክባት ኣገዳሲ ምዃኑ ኣጉልሓ። ማእከል ናይቲ ጉባኤ ድማ ተግባራዊ ልምምድ እዩ ዝነበረ። ተሳተፍቲ ኣብ 7 ጉጅለታት ተኸፋፊሎም ኣብ እዋን እቲ መስርሕ ኣብ እተላዕሉ ጉዳያት ጉጅላዊ ዕማም ፈጺሞም እዮም። እዚ ኸኣ ካብ ውፅኢታዊ ኣኼባታት ክሳብ ምትሕብባር ኣብ መንጎ ኣብያተ ጽሕፈትን ምምሕዳራዊ ሓበሬታ ምክፋልን ዝብል እዩ ዝነበረ። ድሕሪ ዝስዒቡ ድማ ትዕዝብትን ኣገባብን ተወሳኺ ሓሳባትን ቀረቡ። ንጥፈታት ናይቲ ዕለት 28 ሚያዝያ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡሕ እንተውን

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ነቐርብ። ናይሎ መዕለት 12 ግንቦት 2026 ዓመተ ምሕረት መደብ ፈነወን ዓርሰ ሊቃነ ጳጳሳት ልመንበር 14 ወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ተቐቢሎም ከም ዘዘራረቡን ርእሰ ሊቃነ ጳጳሳት ሊዮን ኣብቲ ምስ ዝተፈላለየ ሃይማኖታት ናይ ሓባር ዘተዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ናይ ዮርዳኖስ ንጉሳዊ ውስጢ እምነታት ተቋም ስነ መፅናዕቲ ብሓባር ኣብ ዘዳለውዎ ዓውደ ጉባኤ ተጋባእ እያና ኣብ ሃገረ ቫቲካን ተቐቢሎም ዝለገሶ ቃል ምዕዳን ርእሰ ሊቃነ ጳጳሳት ልዮን መበል 14 ንናይ ሃገረ ቫቲካን ትካል መካነ ትዕዝብቲ ህዋ ኣባላት ተቐቢሎም ዘስምዖም መደረ ናይ ቅዱስቲ መንበር ውሁድ ሰብኣዊ ምዕባል ኣገልግሎት ዝሓሊ ላዕለዋይ ቤት ፅሕፈት ዘካየዶ ናይ ሓደ ሰሙን ፅዑቕ ዓውደ መፅናዕቲ ባንኪ ሃገረ ቫቲካን ናይ 2025 ዓመተ ምሕረት ዓመታዊ ፀብፃብ ዋቅዓዊ ከም ዝገበረ ኣብ ፍልስጤም ኣብ ልዕሊ ማሕበረሰብ ክርስትያን ዝፍፀም ዘሎ ዓመፅ ኣማእኪሉ ፍልስጤማዊ ተዓላቕ ሰብኣዊ መሰል ኢሃበ ሓሳን ንዜና ቫቲካን ዘካይዶ ቃለ መሕትት ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍፃሚ መደብና ምፅናሕኩም ምምሳና ክትገብሩ ካብ ዜና ቫቲካናት ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባተወልዳነን ዕድም ሰላምታና ይብዛሕኩም እናበልና ናበ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመራሒ መንግስቲ ሪፐብሊክ ሱዳን ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ኣብ ሃገረ ቫቲካን ተቐቢሎም ከም ዘዘራረቡ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 11 ግንቦት ንወግዓዊ ምብፃሕ ሃገረ ቫቲካን ንዝኣተወ ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ተቐቢሎም ከም ዘዘራረቡን ናይ ሪፐብሊካዊት ሱዳን መራሒ መንግስቲ ካሚል ኤል ታየብ ኢድሪስ ዓብደልሓፊዝ ካብ ቅዱስነቶም ዝተሰናበተ ብናይ ቅዱስቲ መንበር ርክበ ምስ ሃገራትን ኣህጉራዊ ትካላትን ምክትል ዋና ፀሓፊ የኔታ ሚሓይታ ባልጅ ምዝ ተሰናዩ ምስ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ከም ተራኸበን እቲ ዳሕረዋይ ልባውን መወቅን ርክብ እዚ ኣብ መንጎ ቅዱስቲ መንበርን ሱዳንን ዘሎ ሰናይ ዝምድና ኣፍልጦ ዝሃበ ምንባሩ ዝሓበረ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ኣብቲ ከባቢ ኣብ ሓበራዊ ረብሓ ኣበርክቶ ቤተ ክርስትያን ንዝሓለፉ 3 ዓመታት ብኩናት ዝተሃሰየት ሱዳን ዘሳቅያ ዘሎ ከቢድ ቅልውላውን ኣብ ዘተኮሩ ኣርእስታት እውን ከም እተመያየጡን ምዚ ብዝተኣሳሰር እቲ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ንህዝቢ ሓገዝ መሃብን ኣብ መንጎ ኩሎም ወገናት ህዝቢ ሱዳን ቅኑዑን ግሉፅን ዘተምጅማር ነቲ ግጭት ንምውጋድን ብሓባር ሰላም ንምህናፅን ህፁፅ ኣድላይነት ምቁራፅ ተቕሲ ከም እተሰመረሉ የረጋግፅ። ርእሰ ሊቃነ ጳጳሳት ልዮን መንበር 14 ኣብቲ ምዝ ተፈላለየ ሃይማኖታት ናይ ሓባር ዘተዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ኣብ ዮርዳኖስ ንጉሳዊ ተቋም ውስጢ እምነታት ስነ መፅናዕቲ ብሓባር ኣብ ዘዳለዉ ዓውደ ጉባኤ ተጋባእ እያን ዕለት 11 ግንቦት ኣብ ሃገር ቫቲካን ተቐቢሎም ኣብ ዘስምዖም መደረ ክርስትያንን ኣስላምን ሰብኣውነት ኣብ ዘንቆልቁለሉ ቦታ ዳግማይ ህያው ክገብሩን ዘይተገዳስነት ናብ መትሕብባርን መትሕልላይን ክቕይሩ ይፅውዑ ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ሶኖይ ዕለት 11 ግንቦት ምስ ኣባላት ናይ ዮርዳኖስ ንጉሳዊ ትካል መፅናዕቲ ውስጢ እምነታት ኣብ መንጎ ሃይማኖታት ንሓባር ዘተዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈትን ተራኺቦም ኣብ ዘስምዕዎም መደረ ኣባላት ናይቲ ብሓገዝ ልዑል ዮርዳኖስ ሓሰን ቢን ታላል ዝተመስረተ ንጉሳዊ ትካል መፅናዕቲ ውስጢ ሃይማኖታት ኣብቲ ኣብ ዘመናዊ ግዜ ሰብኣዊ ርህራህን ተለናጋፅነትን ብዝብል ቁም ሓሳብ ተመሪሑ ኣብ ዝካየድ ዘሎ እቲ ንጉሳዊ ትካል ምስዝተፈላለያ ሃይማኖታት ናይ ሓባር ዘተዘነቓቕሕ ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ብምትሕብባር ኣብ ዝተዳለወ ዓውደ ጉባኤ ከም እተሳተፉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ዘስምዖም መደረ ርህራህን ድንጋፀን ኣገዳሲ ኣረኣእያ ክርስትያንን እስላምን ምዃኑ ኣጉሊሖም ኣብ ትውፊት ኣስላም ርህራህ ራዕፋ ኣብ ልቢ ኣመንቲ እግዚኣብሄር ዝዓደሎ ህያብ ክኸውን እንከሎ ኣልራዕፍ ማለት ንእግዚኣብሄር ዝውከል ወትሩ ርህሩህ ዝበለ ትርጉም ዘለዎ ኣብ መንጎ ተስዓነት ሽዓት ሞሎኮታዊ አስማት ሓደ ኮይኑ እዚ ድማ ርህራይ ኩሉ ግዜ መበገስ እዩ ካብ ኣምላኽ በዓሉን ንሱ በዓሉን ከም ዝኾነ የዘኻኽር በንጻሩ ኣብ ትውፊት ክርስትና እዚ ሞሎኮታዊ ርህራይ እዚ ኣብ ስብዕና ኢየሱስ ዝረአን ዝጭበጥን ይኸውን ዝበሉ ቅዱስነቶም እግዚኣብሔር ስጋ ሰብ ብምልባስ ክንያው ምርኣይን ምስማዕን ስቃይ ደቂ ሰባት ዝኸይድ ዘይኮነስ ኣብ ክንድኡ ድማ በዓሉ ይምከሮ በዚ ድማ ህያው ስጋ ርህራሂ ይኸውን ከም ዝበሉ ዜና ቫቲካን ኣፍሊጡ ስለዚ ርህራሕን ተደናጋፅነትን ንክርስትያንን ኣስላምን ተወሳኺ ወይ ኣማራፂ ነገር ኣይኮነን ብርግፅ ኣብ ክልትዮ ሃይማኖታት ንዝርከቡ ኣመንቲ ማሕበራዊ ትርጉም ዘለዎ እዩ እንክብሉ ዘስተብሃሉ ቅዱስነቶም ብዓይኒ ክርስትና ፍቕሪ ንፅጉማት ብሓቂ ድማ ኣብ መከራኦም ምክፋል መሰረታዊ ኣገዳስነት ኣለዎ ምዝዚ ተኣሳሲሩ ንግስነት ዮርዳኖስ ንስደተኛታት ንምቕባል ዝነብሮ ልግሲ ዝመሎ ፃዕሪ ዘለዎም ሞሳ ከም ዝገለፁ ዜና ቫቲካን ይሕብር ርእሰ ሊቃነ ጳጳሳት ልዮን ኣብ ናይ መወዳእታ ክፋል መደርኦም ኣብዚ እዋን እዚ ብዛዕባ ፅልዋ እደ ጥበብ ኣብ ርህራህን ተደናጋፅነትን ከም ዘስተንተኑን ካብ ዝኾነ እዋን ንላዕሊ ምትእስሳር ኣሎና ዝብል ኣመለኻኽታ ሓቂ እኳ እንተኾነ እቲ ቀጻሊ ዋሕዚ ምስልታትን ምስ ማዕርኤታትን ፀገማት ካልኦት ንልብን ካብ ተሰቋርነት ከደናግሮ ይኽእል እዩ ቢሎም ርእሰ ሊቃነ ጳጳሳት ፍራንቸስኮ ኣብ ሓደ እዋን ኣብ ዝደገስዎ ስብከት ስቓይ ካልኦት እንለማመዶ ኣይኹን ኣይፀልወኒ ኣየገድሰኒ ናተይ ጉዳይ ኣይኮነን ዝብሉ ከይንኸውን ዘቕረቦ መጠንቀቕታ ኣቃሊሖም ብዚ መንፅር እዚ ርእሰ ሊቃነ ጳጳሳት ልዮን መበል 14 ክርስትያንን ኣስላምን ኣብ ናይ ሓባር ተልእኾ ክዋፈሩ ሰብኣውነት ኣብ ዘንቆልቁለሉ ቦታ ዳግማይ ንምትንሳእ ንዝሳቀዩ ድምፂ ንምሃብን ዘይምግዳስ ናብ ምትሕግጋዝ ንምቕያርን ካብ ነናይ ነፍሲ ወከፎም ሓብታም ውርሻ ልምድታት ክወስዱ ይፅውዑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስ ናይ ሃገረ ቫቲካን ትካል መካነ ትዕዝብቲ ህዋ ኣባላት ተቐቢሎም ኣብ ዘስምዕዎ መደረ ካቶሊካዊት ቤተ ክርስትያን ብፅኑዑን ቅኑዑን ስነ ፍልጠት ኣቢሎን ንኣምላኽ ኣብ ፍጥረቱ ክደልዮ ዘለዋ ድሌት ኣበርቲዖም ብምጉላዕ ደገፎም የረጋግፁ ርእሰ ሊቃነ ጳጳሳት ልዮን መበል 14 ሰኑይ ዕለት 11 ግንቦት ምስ ኣካላት ኣካየድቲ ዕዮ ናይ ቫቲካን መካነ ትዕዝብቲ ህዋ ትካል ተራኺቦም ኣብ ዘስምዖም መደረ ርእሰ ሊቃነ ጳጳሳት ልዮን መበል 13 ኣብ 1891 ዓ.ም ስነፍልጠት ተቐናቐንቲ ዘይኮኑስ ከም ምንጪ ሓቂ ሃይማኖት ኮይኑ ኣብ ዘቐርበሉ ዝነበረ እዋን ንናይ ሃገረ ቫቲካን መካነ ትዕዝብቲ ህዋ ከም ብሓድሽ ከም ዝመስረትዎ ዘኪሮም እቶም ኣብ መበል 19 ዘመን ዝነበሩ ርእሰ ሊቃነ ጳጳሳት ቤተ ክርስትያንን ጓሶትን ኩሉ ሰብ ብንፁር ምእንቲ ክግንዘብ ንሓቅን ፅኑዕን ስነፍልጠት ሰብ ኣውን መለኮታዊ ስነ ፍልጠት ከም ዘይፃረሩን የግዳስ ብዓብዪ ወፈያ ከም ዝቕበሉን ከተባብዕዎን ከስፍሕዎን ከም ዘተሓሳሰቡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መደረኦም ብምዝኽኻር ይኹን እምበር ኣብዚ ግዜና እምነትን ስነ ፍልጠትን ካብቶም ንህላወ ጭቡጥ ሓቂ ዝኽዕዱ ሰባት ዝያዳ ስውር ስግኣት የጋጥሞም እንክብሉ ገሊፆም ኣብ ዓለምና ዘለዉ ብዙሓት ሰባት ነቲ ስነ ፍልጠትን ቤተ ክርስትያንን ብንጹር ዝምህርዎ ኣፍልጦ መሃብ ኣይደልዩን እዮም ንድሕንነት እቶም ኣብኣ ዝነብሩ ብፍላይ ከዓ ነቶም ብሸለልትነት ኣብ ልዕሊ ሰባትን ተፈጥሮዊ ዓለምን ህወቶም ኣብ ሓደጋ ዘእቱ ኣዝዮም ተነቀፍቲ ሰባት ኣብ ሓደጋ ዘእቱ ይቢሎም ቤተ ክርስትያን ንሰማይ ብስነ ከዋክብቲ ከተፅንዕ ዘለዋ ባህጊ ፅኑዑን ሓቀናን ስነ ፍልጠት ከም ኣገዳሲ መዳይ መንነታ ከም እትቕበል ዘርኢ እዩ ደቂ ሰብ ንፀሓይን ወርሕን ከዋክብትን ብዘደነቕ መገዲ ክጥምቱ ኣምላኽ ዝሓበና ውህበት የስተማቕሩ እዮም ከም ዝበሉ ዜና ቫቲካን ይሕብር ንሰማይ ለይቲ ክንጥምትን ከለና ንሃብታማትን ድኻታትን ክፉት ዝኾነ መዝገብ ፅባቐ ነስተማቕር እዚ መዝገብ እዚ ድማ ኣብታ እተኸፋፈለት ዓለምና ሓደ ካብቲ ናይ መወዳእታ ናይ ሓቂ ቅድመሳዊ ምንጪ ሓጎስ ምዃኑ ገሊፆም ንሰማያት ምስትንታን ፍርሓትናን ጉድለትናን ኣብ ብርሃን ዓብይ ኣምላኽ ክንርኢ ዕድመና ንሰማያት ምሕሳብ ፍርሐን ውድቀትናን ብመንፅር ዕቤት ኣምላኽ ክንርኦ ይዕድመና ከም ዝበሉ ዝሓብር ዜና ቫቲካን ኣስዒቡ ሰብ ዝሰርሖ ብርሃን ነቲ እግዚኣብሄር ኣብ ሰማያት ዘቐመጦ መብራህቲ ከይንርኢ ኣዓዊሩና ይኸውን። እዚ ድማ ንስራሕ መካነት ዕዝብ ትህዋ ቫቲካን ካብ ዝኾነ እዋን ንላዕሊ ኣገዳሲ ይገብሮ ከም ዝበሉ ኣፍሊጡ። እቲ ናይ ቫቲካን ትካል መካነት ዕዝብ ትህዋ ዕዮ ኣብ ነፍሲ ወከፍ ዓመት ንተምሃሮ ኣብ ናይ ክረምቲ እዋን ዘቕርቦ መደብ ህንፀትን ዓውደ መፅናዕትን ኣቢሎም ስነ ከዋክብቲ ንኸፅንዑ ከም ዝሕግዞም ኣስተብሂሎም በዚ ከምዚ እቲ ትካል ነቲ ናይ ቫቲካን መካነት ዕዝብቲ ክብሮ ፍጥረት ኣምላኽ ብኣኽብሮትን ዕምቆትን ሓጎስን ዝርከበሉ ቦታታት ኮይኑ ንክቕፅል የኽእሎ ቢሎም ኣቦማ ደምደምታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣምላኽ ብፍጥረቱ ኣቢሉ ርእሱ ስለ ዝገለፀን ነቲ ሓደ ወዱ ንኽብጅዎ ስለ ዝለኣኾን ኣመንቲ ሃይማኖተ ክርስትና ኣብ ትስብእቲ እተመሰረተ ምዃኑ ፈፂሞም ከይርስዑ ተማሕፂኖም ንፍጥረት ምሉእ ብምሉእ ንምርዳኡ ዘሎና ጥሜት ነፀብራቅ ናይቲ ኣብ ልቢ ነፍሲ ወከፍ ሰብ ዘሎ ህድኣት ዘይብሉ ናፍቆት ኣምላኽ ጥራይ እዩ ከም ዝበሉ ዜና ቫቲካን የመላኽት።
1: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሰራሕተይናታት ተሓባበርትን ወለንተይናታትን ከምኡውን ተምሃርቲ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ቅድስቲ መንበርን እንተላይቶም ኣብ ወፃኢ ሃገራት ዘገልግሉ ሰባትን ንምሉእ ሓደ ሰሙን ኣብ ከተማ ሮማ ዓውደ መፅናዕቲ የካይዱ ኣለዉ። ህየንተ ናይዚ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ብፁእ ካርዲናል ማይክል ቸርኒ እዚ ዓውደ መፅናዕቲ ንተልእኾ ርእሰ ሊቃነ ጳጳሳትን ናይቶም ኣብ መላእ ዓለም ዝርከቡ ጳጳሳትን ንምድጋፍ እዩ ክብሉ ኣመልኪቶም። ናይ ቅድስቲ መንበር ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓልል ዓለዋይ ቤት ፅሕፈት ካብ ዕለት 23 ክሳብ ዕለት 30 ሚያዝያ ኣብ ዘሎ እዋን ኣብቲ ኣብ ከተማ ሮማ ዝርከብ ፓላሶ ሳን ካሊስቶ ዝስመ ቀንዲ ቤት ፅሕፈት ናይቲ ላዕለዋይ ቤት ፅሕፈት ዝተፈላለዩ ተበግሶታት ንምፍላምን ንምቕራብን ጽዑቕ ሰሙን ዓውደ መፅናዕቲ የካይድ ኣሎ። ንኹሎም ኣባላቱ እንተላይነቶም ካብ ሮማ ወፃኢ ዝሰርሑ መሻርክቱን ዲያስፖራ ተባሂሎም ዝፍለጡ መሳርሕቱን ዝተፈላለየ ንጥፈታት ቀሪቡ ይርከብ። እዚ ድማ ናብ ቤት መዘክር ቫቲካን ቦርጎ ስቡሃንተን ምብጻሕ ከምኡውን ኣብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ዘካይድዎ ናይ ፍርቂ መዓል ጸሎቶ ንግስተ ሰማይ ምስታፍን ዘጠቓልል ክኸውን እዩ። እዚ ልሙድ ጽዑቕ ሰሙን ተባሂሉ ዝፍለጥ መደብ ካብ 2023 ዓመተ ምህረት ጀሚሩ ኣብተን ቀጺለን ዝነበረ ዓመታት እውን ብቐጻሊ ክግበር ዝጸንሐ እዩ። ህየንተ ናይዚ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ምስ ዜና ቫቲካን ኣብ ዝገበርዎ ቃለ ምሕትት ብፁእ ካርዲናል ማይክል ቸርኒ ሰለስተ ቀንዲ ሸቶታት ናይ ዛውደ መጽናዕቲ ገሊጾም ኣብዚ እዋን እዚ ንተልእኾ ናይዚ ላዕለዋይ ቤት ጽሕፈት ትዳግም ንምንባብ ስሉጥ ኣሰራርሓ ንምምዕባል ውሽጣዊ ሓሳብ ንሓሳብ ናይ ምልውዋጥ ልምዲ ንምድልዳል ከምኡውን ኣብ መንጎቶም ኣብቲ ቐንዲ ቤት ጽሕፈት ዘገልግሉን ኣብ ዲያስፖራ ዘለዉ ልኡኻትን ርክብ ንምድልዳል ዝዓለመ ኮይኑ ንኣገልግሎት እዚ ላዕለዋይ ቤት ጽሕፈት ዘበልጽግ እዩ ይብሉ። ብዛዕባ እቲ ዝተዛተይሉ ኣርእስታት ኣመልኪቶም ብፁእ ካርዲናል ማይክል ቸርንን ክገልጹ ነቲ ዶግማ ክብሉ ዝጸውዕዎ ብምጥቃስ እዚ ላዕለዋይ ቤት ጽሕፈት ካብ ልዕሊ ኩሉ ቀዳምነት ዝውሃቦም ነገራት ኣይወፅእን እዩ። ኣብ ክንዶስ ነተን ኣብቲ ኸባቢ ዝርከባ ኣብያተ ክርስቲያን ይሰምዕን ኣብ ፍሉይ ቦታታት ሰብኣዊ ምዕባለ ዝዕንቅፍ ነገራት ንምፍታሕ ኣብ ተልእኾአን ዘሰኒየን እዩ ክብሉ ኣመልከቱ። ምስ እዚ ሓሳባት እዚ ብምስምማዕ ድማ ዋና ጸሓፊት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ዝኾና ክብርቲ እናቴ ኣሌክሳንድራ ሰመሪሊ እዛ ሰሙን እዚኣ መዓልታዊ ንጥፈታትና ኣቋሪጽና ጸዓቂ ዝመልኦ እዋን ከም ዝኾነት ገሊጻ ትርከብ። እታ ከም መሳርሒ ብሶላ ገይረን ዘቕረብኣ ቀንዲ ቓል ድማ ፍልጠት እያ ዝነበረት። ኣብ ወርሒ ሕዳር 2025 ንኽቡር የኔታ ኣንቶኒ ኤክቦ ዘተክኡ ምኽትል ጸሓፊ ክቡር የኔታ ዮሴፍ ባርላሽ ብወገኖም ዲያስፖራ ናይ ሎጂስቲክስ ጉዳይ ጥራይ ዘይኮነስ ምስሊ ናይታ ኣብ ኩሉ ኹርናዓት ዓለም ዘላ ቤተ ክርስቲያን ምዃኑ ኣጉልሑ። እቲ ኣብ ኣዳራሽ ቫንቱን እተገብረ ናይ መኽፈተ ኣኼባ ዝተፈላለየ መበቆልን ዕድመን ቋንቋን ግደን ዘለዎም ምዉቕን ህያውን ስርዓት እዩ ተኻይዱ። ብፁእ ካርዲናል ማይክል ቸርኒ ንዅሉ ክፋላትን ዓውድታትን እዚ ማእከላይ ቤት ጽሕፈት ምስጋናዎም ብምግላጽ ድማ ነቲ መኽፈተ ስነ ስርዓት ዛዘምዎ። ካብ መንጎቲ ናይ ስነ ህንጸት ኣኼባታት ብፁእ ካርዲናል ፋብዮ ባጆ ምኽትል ጸሓፊ ናይ ዝላዕለዋይ ቤት ጽሕፈት ዝምራሕ ብቐጻሊ ሓደ ምስ ሓደ ዝግበር መስርሕ ናይ ኣሰኒዮ እውን ተኻይደ። እቲ በዞም ካርዲናል ዳግም እተጠቕሰ መምርሒታትን መሰረታዊ ስርዓታትን ንጹር መርኣያ እዩ ዝነበረ። እዚ ድማ ዕላማ ፍጻሜታት ንምውዳብ ዘይኮነስ ነቲ መስርሕ ንምድጋፍ ከምኡውን ተበግሶታት ንምድንፋዕ ዝዓለመ ምዃኑ ይገልጽ። እዚ መንገድታት እዚ ጭቡጥ ናይ ሃዋርያው ጉስነት ውፅኢት ንምርካብ ዝዓለመ ከምኡውን ኣብ ውሽጢ ኣብ ዝተፈላለየ ከባቢታት ዝርከባ ኣብያተ ክርስቲያን ነባሪ ኣሰር ክገድፍ ዝኽእል መንገድታት ምንዳ እዩ። ካብ መንጎቶም ወፃተይናታት ኣብቲ መደብ ተሳተፉ ዋና ጸሓፊ ናይቲ ኣብ ፍሎረንስ ዝርከብ ተቋም መንበረ ጥበብ ኤውሮጳ ዝኾነ ዶክተር ፓስኳለ ፌሬራ ድማ ይርከብዎም ነበሩ። ኣብዚ ምሉእ ሰሙን እዚ ብምሉኦም ሰራሕተይናታት ናይ ዝላዕለዋይ ቤት ጽሕፈት ቅድስቲ መንበር ነቲ ኣብ 224 ዓመተ ምህረት ዝጀመረ ውጥን ብምቕጻል ውሽጣዊ መራኸቢ መስመራት ንምምሕያሽ ብዛዕባ ሓደስቲ መደባት ንምምያጥ ኣጋጣሚ ረኸቡ። ኣብ መእተው ተኣኼባ ክብርቲ እናተይ ሰመሪሊ ኣብ መዓልታዊ ዕዮ ውፅኢታዊ ርክባት ኣገዳሲ ምዃኑ ኣጉልሓ። ማእከል ናይቲ ጉባኤ ድማ ተግባራዊ ልምምድ እዩ ዝነበረ። ተሳተፍቲ ኣብ 7 ጉጅለታት ተኸፋፊሎም ኣብ እዋን እቲ መስርሕ ኣብ እተላዕሉ ጉዳያት ጉጅላዊ ዕማም ፈጺሞም እዮም። እዚ ኸኣ ካብ ውፅኢታዊ ኣኼባታት ክሳብ ምትሕብባር ኣብ መንጎ ኣብያተ ጽሕፈትን ምምሕዳራዊ ሓበሬታ ምክፋልን ዝብል እዩ ዝነበረ። ድሕሪ ዝስዒቡ ድማ ትዕዝብትን ኣገባብን ተወሳኺ ሓሳባትን ቀረቡ። ንጥፈታት ናይቲ ዕለት 28 ሚያዝያ ኣብ ካስትል ጎንዶልፎ ኣብ ዝርከብ ቦርጎ ስቡህ ኣንተ እውን ብጽቡቕ ኣገባብ ተኻይዱ። እታ መዓልቲ በቲ ብጹእ ሊቀ ጳጳሳት ቪቶሪዮ ፍራንቸስኮ ቪዮላ ጸሓፊ ናይቲ ብዛዕባ ጉዳያት ስርዓተ ኣምልኾን ምስጢራትን ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብዝመርሕዎ መስዋእተ ቅዳሴ ኣብ ጥቓ ሓወልቲ ህኑና ቅድስቲ ድንግል ማርያም ኣብ ዝርከብ መሰዊኢ ተጀሚሩ። ቀጺሎም ድማ ብፁእ ካርዲናል ባጆ ብዛዕባ ምዕባለ ናይቲ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ እዋናዊ ሓበሬታ ኣቕረብሎም። ብፁእ ካርዲናል ቸርን ብወገኖም ኣብቲ ኣውያት ድኻታትን ምድርን ንምስማዕ ዘርእስቱ ሰነድ ናይ ሲኖዶስ ጉጅለ መጽናዕቲ ቁፅሪ 2 ተመርኩሶም ሓደ ኣስተንትኖ ኣካፈልዎም። ንድኻታት ከም ንጡፋት ሰብ ቤት ዳኣ እምበር ከም ተዓዘብቲ ዘይኮነስ ከም ተዋሳእቲ ጌርና ምርኣይ ኣገዳሲ ምዃኑ ዝገልጽ ሓያል መልእኽቲ እውን ኣመሓላልፉሎም። ብድሕሪ እዚ ቀትሪ ብኽኢላ ዝተመርሐ ናይ ጉጅለ መጽናዕቲ ኣኼባ ተኻየደ። ኣብቲ ናይ መደምደምታት ተኻየደ ጉባኤ ብፁእ ካርዲናል ማይክል ቸርኒ ነቶም ተሳተፍቲ ኣብ እተፈላለዩ ዞባታት ዓለም ተኸሲቱ ዘሎ ሓደጋታት ኣብ ግምት ብምእታው ኣቓልቦን ደገፍን ክገብሩ እውን ተማሕጸንዎም። ብተወሳኺ እውን ካብቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናብ ሃገረ ካሜሩን ዘካየድዎ ሃዋርያዊ ምብጻሕ ናብ ካቶሊካዊ መንበረ ጥበብ ማእከላይ ኣፍሪቃ በጺሖም ኣብ ዝለገስዎ መደረ ዝኾነ ይኹን ሕብረተሰብ ኣብ ቅኑዕ ሕልና እንተዘይተመስሪቱ ክምዕብል ኣይክእልን እዩ ከም ዝበሉ እውን ዘኪሮም። ካብዚ ቅዱስ ኣቡና ዘቕረብዎ ሓሳባት ብፁእ ካርዲናል ቸርኒ ከም ዝገለጽዎ መዓልታዊ ዕዮ እዚ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ኣብ ጉስነታዊ ኣገልግሎትን ኣሰኒዮን ከም ምትብባዕን ብድሆን ምዃኑ እውን ኣስተንተኑ። ኣብዛ ኩሉ ነገር ክዝከረሉን ክሕሰበሉን ዝኽእል ዲጂታል ዓለም ቅኑዕ ሕልና ከምኡውን ቅዱስ ሃረርታ ነቲ ናብ ምሉእ ምዕባለ ደቂ ሰብ ዝመርሕ ሓባራዊ ጉዕዞ ድልድል መሰረት እዩ ዘመልክት። ብኻልእ ኣዘራርባ እቲ ሸቶ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እተመባጽዖ ሕይወት ምስ ተረፉ ንምድንፋዕ እዩ ዝነበረ። ተቋም ሃይማኖታዊ ኣገልግሎታት ተባሂሉ ዝፍለጥ ባንክ ሃገረ ቫቲካን ናይ 2025 ዓመተ ምህረት ዓመታዊ ጸብጻቡ ኣሕቲሙ። 51 ሚልዮን ዩሮ ሚዛናዊ ኣታዊ ምስ ኣታዊታት ርእሰ ሊቃነ ጳጳሳት እተኻፈለ ኣስታት 24.3 ሚልዮን ዩሮ መኽሰብ ከም ዝረኸበ ይገልጽ። ባንክ ሃገረ ቫቲካን ዮር ትማል ሶኑ ዕለት 11 ግንቦት ዓመታዊ ጸብጻቡ ናይ 2025 ዓመተ ምህረት ኣሕቲሙ ይርከብ። እዚ ዝተሓትመ ቁጠባዊ ጸብጻባት ናይቲ ብዕለት 31 ታሕሳስ 2025 እተዛዘመ ቁጠባዊ ዓመት ብመሰረት መለክዒታት ዓለም ለኻዊ መምርሒታት ምስቲ ምሳልሳይ ዓምዲ ናይ ባስል ኣገባብ ኣሰራርሓ ዝሰማማዕ መግለጺታት ኣዳልዩ ኣሕተመ። ብመሰረት እቲ ጸብጻብ ባንክ ሃገረ ቫቲካን ኣብ 2025 ዓመተ ምህረት 51 ሚልዮን ዩሮ ሚዛናዊ ኣታዊ መዝጊቡ። እዚ ድማ ምስቲ ዝሓለፈ ዓመት ክነጻጸርን ከሎ 55.5 ሚእታዊት ወሰኽ ከም ዘርኣየን ኣብ ዝሓለፈ 10 ዓመታት ካብ ዝነበረ ሚዛን ከኣ እቲ ዝለዓለ ምዃኑ ይነግር። እቲ ተቋም ቅድስቲ መንበር ከም ዝገለጾ እቲ ውፅኢት ብእተመሓየሸ ናይ ስራሕ ውፅኢት ንጡፍን ስርዓት ዘለዎን ናይ ማዕከን ምምሕዳርን ምቹ ናይ ዕዳጋ ኩነትን ከምኡውን ወሰኽ መጠን ገንዘብ ዓማዊል እተደገፈ እዩ ይብል። بتغلالا متن جنزب عماويل حموشتنات بتشعات مليون يورو بتسيحلو زد ما مستي أبكل التشحن عسران أربعة زنبرة حموشتنات بشوعات بليون يورو كنت عصرن كلو عبيت أرعيو يركب زبان كزي أبكل التشحن عسران أربعة كاب عسران تشعات نتب أربعة مليون يورو سلاسان كل التنت بسلسة مليون يورو ولد كم زرخبة سب سابات أقريبو من بارون ززكريو أتي ناي كوميشن مخصب جن عسران شديش تنت بخلت مليون يورو زنبرة زخا مستزحال فعامت كنت عصرن كلو بحفشا تزامادو خوينو يركب أتي كم ما كلاي بانك خوينو أبز عيالو مخصب دما نابسو سان شديش تنت بسلسة مليون يورو كم زديبن زد ما مستي أبكل التشحن عسران أربعة زنبرة حمسان حدنت بحموشت مليون يورو كنت عصرن كلو أبيت عريو يركب زي تقوام أبزد دالو وصابصاب متنقو تباو زمدنا كند ملكعي ناي حدا فاينانساو تكال زلوو كابيتالاوي ميزان مستي أب حدا غاز ركب نبرتون كنت عصرن كلو نابسب عن حدا نت بتشعات تمي تاويت كب كبلن كلو اتصروي كابيتال كا كاب سمانيان سلستن نت بربعة مليون يورو نابشا منتميتن عصر تحمشتن نت بسلستن مليون يورو ديبو يركبالو اتصابصاب كمز غلصو نايزيك وام كابيتالن تنكساقس غنزبن نعماويل نمغلغالن ابهلو غيزي قصالنت نمرغغاصن زعلمه طبباوي اقراربا زنصبارق دمايو نزي ابغمت بمئتاو نايكل تشحن 25 صبصاباتن نايزي تقوام كابيتالن دليتن ابغمت بمئتاو شماغله كاردينالات نقدوس ابونا 24.3 مليون يورو مخصب نمخفال اصديقولو ازدما مسكل تشحن 24 كنصاصرن كلو 76.1 مئتاويت وسخ غيرو يركب اتصبصاب كم زملكتو كلو استراتيجيتات من محدار معكن زبانكن ناي اتاويتات تقلالا مخصبن كم زرخبن اتي تقوام مس مسرتاوي سرعاتات امنت كاثوليكاويت بيتا خريستيانن مس محبراوي سرت امنت بيتا خريستيانن زسماما انفستمنت يتبابع علو بانك فاتيكان ابكل تشحن عسران حموشتن مس محبرات سبوفو هيوات زقبرو ركب زيادة كم التدلدل بمقلاص قطرتن زقلقلا قبائتاتن ابتن محدرا غنزبن تريتنن غنزبنن بحدر زهابا قبائتاتن محبراتن كم زوسخة يقلز اتفاينانس او صبصابات كاب دولويت توخه صرويناي اوديت حسابات تقبلو بعلات 28 ميازيا 2026 ببورد تقوصاصاري بحد دمص صديقو دما بمسرتت حقتات ناي كوميشن كاردينالات قدم ملاحو اوديت كمز تغبرلو غليصو عبور حلا كاتيت 2026 زي انستيتيوت زي مس مورنينغ ستار بمتحببار عملا عالمن كاثوليكاوي انفستمنت كم عقن تباهيلو تدالوه كلتا حدستي حبريتاتات اكسيون اوصيلو جان باتيست دي فرانسوس نايكل تشحن عسران حموشتن كتباو صبصاب مساس دقه نتي كمابو منبر بانك هاگر باتيكان كوينو زسان حلو زمن عقل قلوت زازي مويركب اتتكال ناقل قلوتون مريحنتون توفاينتون لباو مسقانا بمقراب فرانسوا باول دما حدش عبو منبر كوينو ابسلتان كسان نحيو
0: زي زينا فاتيكان ايو اب فلسطين تحلق سبع مسلات ايهاب حسان نزينا فاتيكان بزعبا اتي سفارو اسرائيل اب اللعل فلسطين ماهويان زفتمو مدقعتي زي قد صعب زخون الوان حدش تبقصو كريستيان مقرباوي قماقم بحري ادحن كمزن نقاقح يحبر زي فلسطين ماهو كريستيان تطبق سبع مسلات حسان اتي زاد اللي اتام سفارو بزفتمو عمت المدقعتن كحتاتو اللوام انت زي كوينو تقامت كقدس المخانو يتنقق تحري حد عمت اتي عبورها حملك لتشعن سران حموشتان عمتها محرات نخلعي قزي ابزي سمون زي من زينا فاتيكان بزكايروك على محتد اتهم السفارو بتزوصرو تقبارات زخون السعبين كم زي قادمو مقاليسو اتي ابو ملا فلسطين زفت سمقهسة سبع مسالات سرقاقص تنقصا قاس السئلي زكبن زكافلن كابشعو جميلو سفارو نما كاين بحاوي بمنداد مساخوت بمصبارن أبم عربا وقماقم تاخت ما زركبو عدنا أمني محزا نحويسو بزحات توسخ متكعتتات سنيدو يركب اتقو داي اتهم سفارو اتزفتمو عمت زي قطعهم بمخانو بزي مقراتي قطلو اللو منقست إسرائيل نقالك ابتكباراتم كخنن انكلو نتمتكعت دون مبال ويت حتتي نفردن مقراب زخون حكينا سقومتي اي وسادن يبل እዚ ጉዳይ እዚ ንታይበ ይኹንን ማሕበረሰብ ክርስቲያን ፍልስጥኤም ጥራይ ዝምልከት ኣይኮነን ተመሳሳሊ መጥቃዕቲ ኣብ ስግር ምዕራባዊ ገማገም ባሕሪ ካብ ኬብሮን ክሳብ ጀኒን ይፍፀም ከም ዘሎ ሓሳን ገሊጹ ኣብ ሙጋይር ኣብ ዝርከብ ቤት ትምህርቲ ብዝተፈፀመ መጥቃዕቲ ወዲ 14 ዓመት ቆልዓ ዝርከቦም ክልተ ፍልስጥኤማውያን ብጥይት ተቐቲሎም እዮም ቅድሚ ክልተ ሰሙን ሚኒስትሪ ጥዕና ፍልስጥኤም ብድምር ካብ መጀመርታ ናይዚ ዓመት እዚ 16 ፍልስጥኤማውያን ኣብ ምዕራባዊ ገማግም ባሕሪ ዮርዳኖስ ከም ዝተቐትሉ ገሊጹ ከም ዝነበረ ይዝከር እቲ ብሓቂ ንዞም ሰፋሮ ሓይሊ ዝህቦም ዘሎ ስርዓት መንግስቲ እስራኤል እዩ ቢሉ እስራኤል ኣብ ዝቐረበ እዋን ንምዕራባዊ ገማግም ባሕሪ 34 ሓደስቲ ሰፈራታት ይኹንታ ዝህብ ሕጊ ተረኣዩ ብዘይፈልጥ ናሕሪ ከም ዘፅደቐ ኣዘኻኺሩ እዚኦም ኩሎም ብመሰረት ኣህጉራዊ ሕጊ ዘይሕጋዊ እያቶም ከምኡ እውን ሰፈርቲ ኣብ ከተማታትን ኣቑሻትን ፍልስጥኤም መጥቃዕትን ምፍፃም ከም መሰረት ይጥቀምሉ ከም ዘለዉ ሓሳን ኣብ ዘካይዶ ቃል ማሕትት የጉልሕ ኣብ ምዕራባዊ ገማግም ዮርዳኖስ እናንቆልቆሎ ዝኸይድ ዘሎ ሰብኣዊ ኩነታት ሓሳን ዝሳተፈሉ ዘሎ ሓድሽ ክርስትያን ምዕራባዊ ገማግም ምድሓን ውጥን ድርኺት ከም ዝኾነን እዚ ብኣሜሪካዊ ኣፍራይ ፊልምን ገባሬ ሰናይን ጀሰን ጆንስ ዝቐረበ ኮይኑ ዘሕጋዊ ሰፈራታት እስራኤል ኣብ ልዕሊ ጥንታውያን ማሕበረሰባት ክርስትና ቅድስቲ ማርያም ዘስዕቦ ህላዊኣዊ ሓደጋ ንምጉላሕ ዝዓለመ ምዃኑ ገሊጹ ዝኾነ ፖለቲካዊ መርገፂ ኣይነሓትትን ኢና ቢሉ ንሕና እናሓቶ ዘሎና ምትሕግጋዝ ጥራይ እዩ ኣብ መላእ ዓለም ዝርከቡ ክርስትያን ንዚ መጥቃዕትታት ደው ክብል ኣብ ልዕሊ እቶም ተሓተቲ ፀቕጢ ክገብሩ ኢና ንሓትት ዘሎና ሓሳን ኣብዚ ቀረባ ግዜ ምስ ሓንቲ ኣብ ጃሩድ ጥቓ ናቡስ እትርከበ ቤት መጥቃዕቲ ዝወረዶ ስድራ ቤት ብስልኪ ከም እተራኸበ ገሊጹ እቶም ሰፈርቲ ድሕሪ ሓፂር እዋን እንደገና መጥቃዕቲ ክፍንዉ እዮም ኢሎም ከም ዝሓስቡ ነጊሮምኒ ንዚ ደው ንምበዓል ወላ ሓደ ስጉምቲ ከምዘይውሰድ ነጊሮምኒ እንተ ሞይቶም ከዓ ወላ ሓደ ሰብ ከምዘየስተብህለሉ ዘለዎም ፍርሒ ኣካፊሎምኒ ኣለዉ እንክብል ዘካይዶ ቃለም ማሕትት ይዛዝሞ ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍሊ ኤርትራ ኣቢልኩም ክትከታተሉ ከም እትኽእሉን ከምኡ እውን ናይ ኢሜል ኣድራሻና tigrino@sbc.vva ምዃኑ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس